0: አለን ገለል በልና ገለል አርጋቸው አገለል በልና አገለል አርጋቸው ወደ መጡበት ወደ አገራቸው አሻፈረኝ አላልዳኝም ባይ በየጉሩም
1: Ara